ምንም አቶ ባሳሳ ተነሰማ አራፉን ነይ ማይ ወሳ ኖኒ ወሳ ወደው አሁ everyone at top of them ነሱ አቆያ አቆያ ብራፋና ኖ ማይ ወሳ ወኮነኒ ማርኮ ወሶ አንቺዋ ወለኔ ዶና ኤፌ እንትናት ንስያ እኔ አባባቲዬ ነኛሚያ ሳምስቴ እቢ ካሳ ያቲያ ሞስቴ ነሰሩ አርዝ ሞስቴ ካሳሪ ማርዝ ወደፎ ነውሻ ካቲያ ሚራዴ መደብላማ እነደይ ሶኒ ያሃዳ ነውናሙ እዲያ ለውሚዝማ አትቴዋ ካዋቁማቱ ያም አማይጋኔ ሙኛኮ ናኤራሪ ሲያሴ Hallelujah!